ሚጋብ ሌሸ ነበረስ ጂሂ ማጊረም ቻነፋስ ክላሊ ጆነም ክላሊ ጆነም ክላሊ መንቲነ መናውነም ክላሊ ክላሊ ጆነም ክላሊ